This is CJSW 90.9 FM, Calgary, Alberta. You are listening to the voice of Ethiopia. እንደምን ከረማችሁ አድማጮቼ? የሳምንቱን የቅዳሜ ፕሮግራም ይኸው ጀምረነዋል። እስከ 9 AM እንዘልቃለን። በተለይ ለኦርቶዶክስ ሃይማኖት ተከታዮች ለሆናችሁ እንኳን ለልደታ ማርያም ቀን አደረሳችሁ። ዛሬ በቅዱስ ገብርኤል ቤተክርስቲያን የልደታ ማርያም በዓል በሰፊው በከፍተኛ ሁኔታ ይከበራል። ምናልባት ያልሰማችሁ በቅብቅ በሉ። ፕሮግራማችን እስከ 9 ይቀጥላል። የልደታ ማርያም መዝሙር እንዲህ ያለ ይቀጥላል።

0: ያቀረብናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን ስለመወሰኑ
1: ቅድስት ብላ እንድትጠራ ቅድስትም ያስብላት ደግሞ በመካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን ያወጣን ያለ ነው።
0: በጅማ ዞን በግድብ ግንባታ ምክንያት የተፈናቀሉ አርሶ አደሮች ችግር ላይ ወድቀናል ይላሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችንም ሳይተመን ዝም ብለው ነው ያፈናቀሉን።
0: ሌሎችንም ዘገባዎች አካተናል እንድትከታተሉን ግብዣችን ነው። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ዛሬ ስብሰባ መግባቱን ተከትሎ ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። ፕሬዝዳንት ታደሰ በጽፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። ስብሰባው የተካሄደ ያለው በጸጥታ አካላት ጥበቃ መሆኑንም ጠቅሰዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በበኩላቸው የጀነራል ታደሰ ወረደን ክስ አስተባብለዋል። ህወሓት ዛሬ ሲያደርግ የነበረው ጉባኤ ማምሻውን መጠናቀቁን አስመልክቶ ባልደረባችን አወት ገብረ እግዚአብሔር ከአቶ ሚካኤል አስገዶም ጋር አጭር ቆይታ አድርጓል።
3: በጸጥታ ኃይሎች ታጅቦ አልገቡም። ቤተ መንግስት ስለሆነ በአካባቢው ያው ጥበቃ ሊኖር ይችላል። የተለመደ ጥበቃ ጋዊ ፕሬዚደንት ነው ዶክተር ደብረጽዮን ገብረ ሚካኤል። ያው በነባሩ በምክር ቤት ተሰብስቦ በሰሞኑን የመረጣቸው ህጋዊ የትግራይ ፕሬዚደንት ነው። ህጋዊ ፕሬዚደንት ደግሞ በእንደዚህ አይነት መልኩ ሊገባ አይችልም። ያው የተባለውን የተጻፈውን ጽሁፍ እናስተሳሰው ነው ትክክል ያልሆነው እንጂ እንደ ወትረው ጀነራል ታደሰ ወረደ ፕሬዚደንት እያሉም ያው ሲደረግ የነበረ ጥበቃ ኖርማሊ በዛ የቀጠለ ነው። አዲስ ነገር አዲስ የመጣ ኃይል የለም። አዲስ የተሰራ ስራ የለም።
4: ዛሬ በሶሻል ሚዲያ የተላለፈው መልእክት የጀነራሉ መልእክት የኃይል እርምጃ እንደወሰዳችሁ ነው የሚያመለክተውና ለምሳሌ ጀነራሉ ስልጣኑን የማያስረክብ ከሆነ ምን አይነት እርምጃ ነው የምትወስዱት?
3: የጀነራል ታደሰ ወረደ ስልጣን መጋቢት 30 ላይ አልቋል። የስልጣን ሽግግር እስኪካሄድ ድረስ አሁንም ቀጥለዋል። ይሁንና ከመጋቢት 30 በኋላ ፕሮሰሱ እስክንጨርስ ነው የቆየ ነው እንጂ ህጋዊ መንግስት መርጠናል፣ ህጋዊ ፕሬዚደንት መርጠናል። የተመረጠው ፕሬዚደንት ነው ህጋዊ እንጂ በመጋቢት 30 የፈረሰውን የጊዜያዊ አስተዳደር ፕሬዚደንት አይደለም ህጋዊ የሚሆነው ማለት ነው። ስለዚህ ህጋዊ አሁን ሞተ ያለው ፕሬዚደንት ነው ህጋዊ የሆነው። እንዴት ነው ህግ ጥሰው ነው የሚያስተሳሰው የሚመጣው? ስለዚህ ከነ መጀመሪያው አስተሳሰው ሰውና ጽሁፉ መልእክቱ የተሳሳተ መልእክት ነው ያለው፣ ሊታረም ነው የሚገባው።
4: ዋስትናስ ልትሰጡት ትችላላችሁ ወይ?
3: ዋስትና ምናምን ማለት ወደዛ የሚያስከድ ችግርም እስካሁን አልተፈጠረም። የለም ማን ለማን ዋስትና ይሰጣል? ጀነራል ታደሰ ኮታጋይ ነው፣ እድሜው ሙሉ ለትግራይ ህዝብ የታገለ ነው።
4: እና መልእክቱ እንዴት ነው የሚስተካከለው ታዲያ?
3: እሱ የውስጣችን ስለሆነ ራሳችን በራሳችን በመግባባት በመራራት የምንፈታው ነገር ነው የሚሆነው። ብዙ የሚያጨናንቅ ነገር አይመስለኝም።
4: ይሄንን ውሳኔያችሁን ተከትሎ ከዓለም አቀፍ ማህበረሰብ የዲፕሎማሲ ማህበረሰብ እና ከፌዴራል ጋር ያደረጋችሁት ውይይት አለ? እናም በፌዴራል እና በዓለም አቀፍ ማህበረሰብ ተቀባይነት ካላገኛችሁ ቀጣዩ እርምጃችሁ ምንድን ነው የሚሆነው?
3: በፌዴራል መንግስት የሚያገናኘን ያው የፕሪቶሪያ ስምምነት ነው። የፕሪቶሪያው ስምምነት እንዲፈጸም 3 ዓመት ሙሉ እኛ ላይ የደረሱ ህዝባችን ላይ የደረሱ ችግሮችን ተቋቁመን ለሰላም ስንል ቆይተናል። የፕሪቶሪያው ስምምነት ለትግራይ ህዝብ በጣም በጣም ቁልፍ የሆኑ ችግሮችን መፍታት አልቻለም። ሙሉ በሙሉ እንዳይተገበር ደግሞ ፈቃደኛ አይደለም። ስለሆነ በይፋ የፕሪቶሪያ ስምምነት ፈርሰዋል ብለን አውጀናል። ከዛ በኋላ ያው በሁለቱም ስምምነት የነበረ ጊዜያዊ አስተዳደርም ፈርሶ ያው በህዝብ የተመረጠውን ነባሩ ምክር ቤት እንዲመለስ አድርገን ያው ህጋዊ ፕሬዚደንት መርጠናል። ስለዚህ ከፌዴራል የምናደርገው ውይይት ተንግዲህ ከዚህ ቀጥሎ ላለው ሂደት ልንወያይ ያይ እንችላለን በሰላም ችግሮቻችንን እንፈታ እንፈልጋለን እኛ እስካሁን ኢትዮጵያውያን መሆናችንን አስበን ነው እየተጓዝን ያለነው ይሁንና ያው እንድንገፋም እየተደረገን ያለው ይሄን የመግፋቱ ሁኔታ መቀጠል የለበትም የሚል አስተሳሰብ ነው ያለን ከዚህ ያለፈ ነገር ግን ሌላ የሚያደራድሩ ነጥቦች የሉንም ሲኖሩ ቤታችን ክፍት ነው ብለን ባለፈም ተናግረናል አሁን መድገም እንፈልጋለን በሰላማዊ መንገድ ሁሉም ችግሮች ለመፍታት ፍቃደኛ ከሆነ አካል ላይ ሁሉ ጊዜ ዝግጁ ነን የሚል ነው ከዓለም ማህበረሰብም እንዲሁ በድርድር የሚያምን ድርጅት ነው መንግስት ነው ስለዚህ በችግሮቻችን ከማንም አካል ተደራድረን እየተስማማን እየተወያየን ለመሄድ ዝግጁ ስለሆነ የዓለም ማህበረሰብም በዚህ መልኩ ቢያየው ጥሩ ነው የሚል ሐሳብ ነው ያለኝ ባይቀበለው የሚል ጥያቄ ለምንድን ነው የማይቀበለው ነው ይሄ ህገ መንግስታዊ መብታችን ነው ህዝብ በመረጠው ራሱ በራሱ እንዲተዳደር መውቱ ነው ስለዚህ በህዝብ መብት በህገ መንግስታዊ መብት ላይ ማመን ነው ያለባቸው ካልሆነ ለመብታችን ለህገ መንግስታዊ መብታችን ለሉዓላዊነታችን ለራሳችን በራሳችን ለመተዳደር የሚያበቃንን መንገድ ነው የምንከተለው በዚህ ላይ ደግሞ ያው ኮምፕሮማይዝ አናደርግም የሚታወቃል መብታችን ኤክሰርሳይዝ የማድረግ ፍላጎት አለን እሱ ደግሞ ማንንም በማንንም በኃይል ሊጫነን አይገባም የሚል ሐሳብ ነው ያለን
0: በኦሮሚያ ክልል ጅማ ዞን ሊሙሰቃ ወረዳ ከ5000 በላይ የሚሆኑ አርሶ አደሮች ምትክ መሬት ሳይሰጠን ከርሻችን ተፈናቀለን ሲሉ ለቢቢሲ ተናገሩ። አርሶ አደሮቹ የእርሻ መሬታቸው በግዙፉ አርጆ ደዴሳ የመስኖ ፕሮጀክት ምክንያት መወሰዱንም ተናግረዋል። ብዙዎቹ አርሶ አደሮች በ1990ዎቹ አጋማሽ ከሐረር በድርቅ ምክንያት ወደ ሊሙሰቃ ወረዳ መስፈራቸውንም ያወሳሉ። አርጆ ደዴሳ የመስኖ ፕሮጀክት በወረዳው 8 ቀበሌዎችን የሚያካትት ግዙፍ አገራዊ ፕሮጀክት ነው። የኦሮሚያ ክልል የመስኖ ባለስልጣን በበኩሉ አርሶ አደሮቹ ምትክ መሬት ተሰጥቷቸዋል ይላል። ከ5000 አባወራዎች መካከል አንዱ የሆኑትና ስማቸው እንዲጠቀስ የማይሹ አርሶ አደር ግን ችግር ላይ ወድቀናል ሲሉ ያሉበትም ሁኔታ እንዲህ አብራራሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችን ንም ሳይተመን ዝም ብለው ነው ያፈናቀሉን። በርግጥ በ2008 ዓመተ ምህረት ለተወሰኑ ሰዎች ትንሽ የገንዘብ ሰጥተዋል። የሰጠው ገንዘብ ግን ለ3 ዓመት ምርት ብቻ ተሰልቶ ነው። እኛ ግን ከ10 ዓመት በላይ በቦታው ቆይተናል። ቡና ተክለው ያመረቱ ያሉ አሉ፣ ጫት፣ አቮካዶ የተከልንም አለ። ከላይ የመጣ ተዛዝ ነው በማለት ቀሪ ቦታ ላይ ተፈራላችሁ ብለው ነው ያፈናቀሉን። ሰሞኑን የበቆሎ ማሳችን በውሃ ተወስዷል። ንብረታችን እንድናነሳ ቅድመ ማስጠንቀቂያ እንኳን ሰጡንም። ለጠፋ ንብረት ካሳ የለም፣ ባዶ መሬት ብቻ ነው የምንሰጣችሁ አሉን። እሱም አልተሰጠንም። ጊዜያዊ መጠለያ እንኳን የለንም፣ ልጆቻችን ተበታትነዋል፣ ምንም አይነት እርዳታም የለም።
0: ሌላ አርሶ አደር በበኩላቸው ማሳቸው ሙሉ በሙሉ መወሰዱንና ከወረዳ እስከ ክልል ድረስ አቤት ቢሉም ምላሽ እንዳላገኙ ለቢቢሲ ተናግረዋል።
5: አሁኑኑ ተነሱ አሉን። ጭራሽ ምንም አታርሱም በማለት ውሃ የሚተኛበት ማሳ ላይ የነበሩትን ወደ ሌላ ራቅ ብሎ ወደሚገኝ ሰፈር ባዶ ቤት እየተፈለገ በግድ እዚያ እንዲገቡ እየተደረገ ነው። የመንግስት የጸጥታ አካላት በስፍራ ተሰማርቷል። የምንዘራበት ወቅት ነው። በዚህ ሰዓት እጃችሁን አጣጥፋችሁ ተቀመጡ ነው የሚሉን። የሚታረስ መሬት ማግኘት ራሱ በዚህ ጊዜ የማይታሰብ ነው። ቀለብ ለቤተሰብ አናገኝም። የወደፊት ዕጣ ፈንታችን አሳሳቢ ሆኗል። ዋማ ማሬቦ ቀበሌ ብቻ ከ2000 በላይ አባወራዎች፣ መደጃለላ ቀበሌ ከ1000 በላይ አርሶ አደሮች ተፈናቅሏል። በተባ ኢላላ ቀበሌ ደግሞ 500 ይሆናሉ የተፈናቀሉት። የዛሬ 10 ዓመት አካባቢ የ3 ዓመት ምርት ካሳ ብሎ ትንሽ ገንዘብ ሰጡ። ለዚያ ነበር ዝም ብለን እስከዛሬ ተቀመጥነው። ሙሉ ካሳ እንኳን ቢሰጡን ምን አለ? በዚህ ሀገር ኑሮ ተስፋ ቆርጠናል። ነገ ወንዝ ዳር አስፍሮን ሲያበቁ ከዚያም ተነሱ ሊሉን ይችላሉ።
0: የአርሶ አደሮችን ቅሬታ በተመለከተ ያነጋገርናቸው የኦሮሚያ መስኖ ባለስልጣን ህዝብ ግንኙነት ኃላፊ አቶ ዘየደ ተሾመ ካሳው ተከፍሏቸዋል ይላሉ።
6: መስኖ በፌዴራል መንግስት የሚሰራ ነው።
4: ነዋሪዎቹ በሰፈራ ነው ወደዚህ አካባቢ ሄዱት። አርጆ ደደርሳ ትልቅ ፕሮጀክት ነው ገና አልተጠናቀቀም። በዚያን ጊዜ ከዘኑ ጋር በመነጋገር ነበር ስራ የተጀመረው። በወቅቱ ተለዋጭ ቦታም ተሰጥቷቸው ነበር። የፌደራል መስኖ ባለስልጣን ከ10 አመት በፊት ቦታውን ሲረከብ ለአርሶ አደሮቹ ተለዋጭ ቦታም ካሳም እንደተሰጣቸው ነው ማቆ። አሁን ያለበት ሁኔታ አላውቅ። ምትክ መሬትን በተመለከተ የተሟላ መረጃ የለኝም። እኛ ተለዋጭ መሬት የመስጠት ስልጣን የለንም። ምትክ መሬት የመስጠት ጉዳይ የሚመለከተው ዞኑን ነው።
0: በጉዳዩ ላይ የሚመለከታቸውን የዞን አስተዳደር ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ደቡብ አፍሪካ መጤጠል ጥቃቶችን ያሳያሉ የተባሉ ሐሰተኛ ቪዲዮዎችን አወገዘች። ይሄ የተባለው በአገሪቱ መጤጠል ጥቃቶች እየተባባሱ ነው በሚል የዲፕሎማሲ ውጥረት እየጨመረ በመጣበት ወቅት ነው። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየተጠበቀሽ ነው። ኢራን በበኩሏ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። በአሜሪካና በኢራን መካከል ውጥረቱ ሲባባስ የዶላር ዋጋ ተዳከመ። ዋነኛው የነዳጅ ግዢ መገበያያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር የ0.14% ቅናሽ ታይቶበታል። በባህረ ሰላጤው ጦርነት የተነሳ የዓለም የምግብ ዋጋ ጭማሪ ማሳየቱን ቀጠለ። የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6% ጭማሪ ማሳየቱን የፋኦ መረጃ አመልክቷል። የአሜሪካ እገዳ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦችን ማስቆሙ ተገለጸ። ከሰባ በላይ የሚሆኑት መርከቦቹ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ ነበሩ ተብሏል። የጀርመኑ ሚኒስትር በአገራቸው ለተፈጠረው የኢኮኖሚ መቀዛቀዝ ኃላፊነት የጎደለው ያሉትን የትራምፕ ጦርነትን ተጠያቂ ያደረጉ ሚኒስትሩ ላርስ የአሜሪካ ፕሬዝዳንት እርምጃዎች በቀጠናው ዓለም አቀፍ የኢነርጂ ቀውስ እንዲፈጠር አድርጓል ሲሉ ወቅሰዋል። ዜናዎቹ እነዚህ ናቸው። የሰሜኑን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ሲኖዶስ በመውጣት የተቋቋመው የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ የሲኖዶሱን ውሳኔ ተከትሎ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለባልደረባችን አማኑኤል ይልቃል ነግረውታል።
1: አክሱም ያው ቅድስት ከተማ ያው ህገ ልቦናን ህገ ኦሪትን ያው ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴትም ስለሆነች ያለው ቅድስናዋን ብዙ መንበረ ታቦተ ጽዮን፣ መንበረ ጽላትን፣ መንበረ ሳብራ፣ መንበረ ብዙ የቅዱሳን ማርያም ስለሆነች ስለዚህ ካላት ክብር የነበራት ክብር እንዳለ ሆኖ ከአሁን ጀምሮ ደግሞ በከተማዊቷን ጠቅላላ ቅድስና የሚያስብላት ነገር ተጠንቶ ያለው ነገር ሁሉ ግብዓቶችን ቆርቧል። ስለዚህ ለረጅም ጊዜ ቅድስት ከተማ ያው በእንግሊዘኛም የተለያዩ ሰዎችን በጎጉል ላይ ሲታይም ሆሊ ሲቲ ነው የምትባለው። ስለዚህ እኛም ደግሞ በዚህ ዘመን ደግሞ ያላት ቅድስና ያላት ክብር ተወለደውን ይዞት እንዲሄድ ጥናት ከቀረው በኋላ ከተወሰነ ቀን ጀምሮ ከተማይቱ በሙሉ ቅድስት ተብላ እንድትጠራ፣ ቅድስት የሚያስብላት ደግሞ በመካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን እነሱ ጥናት ተደርጎ ከእንደሌላ ማንኛውም የማይደረግባት ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን እያወጣን ያለ ነው። ስለዚህ በዚህ ዙሪያ ያው ቅዱስ ሲኖዶስ ያው ቅድስት ከተማ አክሱም ብሎ ሰይሞታል ማለት ነው።
6: ቅድም ጥናት ተደርጎ የሚል ነገር አንስተውልኝ ነበር እና ምናልባት ሊዘረዝሩልኝ ከቻሉ ከተማዋን ቅድስት ለማለት ያስቀምጣችኋቸውን ምክንያቶች?
1: እሱ በባለሙያዎች ተጠንቶ ተቃርቦ ያው ተጠቅሎ መልሶ ወደ ጉባኤው ስለሚቀርብ በቀጣይ ያው በጥቅምት በወር እንድትደውልልኝ አሳውቃለሁ። አንድ ወለስ ተወስድ ብለን ማለት ነው።
6: አሁን ያነሱልኝ አንድ ነገር አለ። ከዚህ ከመጠጥ ቤቶች ከሆቴሎች ጋር በተያያዘ ህግ እያወጣችሁ እንደሆነ እና እሱ ምን እንደሆነ ቢያብራሩልኝ። እንደገና ደግሞ ቅድስት መባሉ የሚያመጣቸው ሌሎች ለውጦችስ ምንድን ናቸው?
1: የሚያመጣቸው ለውጦች አንደኛው የጥንት ታሪኳን ማንነቷን ያለውን ክብሯን ወደፊት ዓለም እንዲያውቀው ማድረግ ነው። ሁለተኛ ደግሞ በከተማ ይቷል ቅድስ ከተባለ የቅድስና ሰራ ሊሰራ ይገባል የሚባለው ማለስ ላለበት በከተማ ይቷ ዙሪያ ያሉ ያልተለመዱ ነገሮችን እንደ ጫት ይሁን እንደ ሌሎችን አንዳንድ ነገሮችን በብዛት አይቆም ግን ካሉ እንደ መጠጥ ቤቶቹም እንደ ሌሎችም ያሉ ገደብ ያለበት ሰዓት እንዲኖር ያንንም ህግ ምክንያት ቅድስና የሚያስብላ ጠቅላላ ከተማ ይቷን የቅድስና ምልክ እንድታሳይ የሚያደርጉ ጎጎችንም ያወጣን ያለ ነው።
6: ከተማ ቅድስት ተብላ ከመጣራቷ ጋር በተያያዘ ከዚህ ሲያሜ ጋር አብረው ማይሄዱ ተብለው የተለዩ ነገሮች አሉ። ምን ምንድናቸው? ለምሳሌ መጠጥን ጠቅሰውልኛል። ሌሎችንም ቢዘረዝሩልኝ።
1: ምንም አይነት ከሱ ጋር ማይሄድ ነገር የለም። ምክንያቱም ምንም አይነት የለም እስካሁን ስለሌለ አሁን ያልኩህ ነገር ማንንም እንግዳ መጥቶ ያው የሆነ ሆቴል ሬስቶራንት ቢገባ የሚያገኛቸው ነገሮች የሆነ ሙዚቃዎች ነገር ካሉ ነው እንጂ እስካሁን የተለየ ነገር አክሱም ላይ ምንም የለም። ምክንያቱም ለዛም የሚቀረን ነገር የለም እስካሁን። ስለዚህ ስለሌለ ያ ቅድስነቱን ጠብቆ ለቀጣ የሚመጡ ነገሮችን ለዛ የተጻፈ የሚሆን ደግሞ እነሱን ማስወገድ ነው።
6: ሌላኛው ጉዳይ የውሳኔ ቁጥር 11 ላይ የተቀመጠው ከአጼ ዮሐንስ ጋር የተያያዘ ጉዳይ ነውና እሱ ውሳኔስ ምንድነው ቢያብራሩልን?
1: ወደ ማው አጼ ዮሐንስ ያው ንጉሥ አጼ ዮሐን ተብለው ያው እንግዲህ አጋጣሚ በሀገራችን ላይ የነበራቸው አንድነት ፍቅር አገር በንበሩ ሲሉ ያው የከፈሉትን መስዋዕት ለቤተ ክርስቲያኒቷ ደግሞ አማኝ በተለይ በቤተ ክርስቲያን የነበራቸው አብያተ ክርስቲያን በማሰራት ለሀገሪቷን ያላቸው ትልቁ ለታ በሰማይትነት ነው ያረፉትና ቤተ ክርስቲያን ልታስባቸው ይገባል። እንዲህ አይነት ደጋጎች ሰዎችን ካላስተዋወሰን ንፉግነት ነውና ሰማይት ያው ሰማይት ነው ብለው እንዲጠሩ ለዚህ ክብር ሰማይትነት ቤተ ክርስቲያን ሰጣቸዋለች ማለት ነው።
6: የምታወጡት ህግ ነገር ብላችሁኛልና እንደው እንዴት ነው የምታደርጉት? ከከተማ አስተዳደር ጋር በመነጋገር ነው? ምናልባት ደግሞ ከዛ ማከል ነዋሪዎች የተለየ ሐሳብ ያላቸው ካሉስ እንዴት ነው በአጠቃላይ እንደው እንደሚሆነው?
1: ከተማ አክሱም ላይ ምንም የተለየ ነገር ስለሌለ ለቀጣይ ግን ያው ምናያቸው ጉዳዮች ይሆናሉ ማለት ነው።
6: ምናልባት ከዚህ ከእናንተ ካስተላለፋችሁት ሲያሜ ጋር በተያያዘ እንዲወሰድ የሚፈልጓቸው እርምጃዎች ይኖሩ ይሆን? ለምሳሌ በህግ በሚታወቀው ደረጃ ባለማዊ ህግ ማለቴ ነው የከተማ ሲያሜ አክሱም ብቻ ነው። ስለዚህ እሱ እንዲቀየር ምናልባት የምታቀርቡት ጥያቄ ይኖር ይሆን ወይስ እንደዚህ ከዚህ ጋር የተያያዙ ነገሮች ቀጣይ እርምጃዎች ምን ይሆናሉ?
1: ለቀጣይ እነሱም ያው እንግዲህ ከከተማ አስተዳደር ይሁን ከሚመለከታቸው አካላት ያው ሲኖዶስን ከወሰነ ሲኖዶስን ተግባራዊ የማድረግ ግዴታም ስላለበት ከእነሱ ጋር መነጋገር ቀጣዩን ይሄድበታለን።
6: ከሰሞኑ እንግዲህ በአክሱም ከተማ ጋር ሙስሊም እምነት ተከታዮች ከመስጊድ ጋር በተያያዘ የተፈጠሩ ችግሮች ነበሩ። ከዛ ጋር በተያያዘ እንደው ምናልባት በሙስሊም ማህበረሰቡ ዘንድ ቅሬታ ሊፈጠር ይችላል ይሄ ነገር የሚል ስጋት ይኖራችሁ ይሆን?
1: ከሙስሊም ህብረተሰብ በተለይ ከአክሱም ህብረተሰብ ጋር ያለው በሰላም በፍቅር የሚኖሩ ወንድማማች ናቸው። በቅድስ ከተማ አክሱም የተለየ ነገር ሐሳብ ይኖራቸዋል ብዬ በግሌ አላምን። ምክንያቱም ረጅም ጊዜ እነሱም አክሱም ስንል ቅድስት በመሆኗን አላቅነቷን ጥንታዊነቷን ቅርስነቷን አምነው ያው ለበዓል የሚመጣ ነው በአብሮ ነው የሚሰሩት። በገበያው ላይ አንድና በአንድ ላይ ነው የሚሰሩት። በተለያየ በማይኮል በሚደረገው ነገር ህብረተሰቡ በሚገለገልባቸው ህብረተሰቡ በሚሰራቸው ላይ በአንድ ላይ የሚሰሩት ተማምነው ተስማምተው የሚኖሩበት ነው። በቅድስ በመባሉ እነሱ እንደውም የተለየ ድጋፍ ይሰጣሉ እንጂ የተለየኛ ያው እነሱ የሚቃወሙት ነገር ሊኖራል ብዬ አላስም በግሌ ነው። ካለ ግን ከሙስሊም ህብረተሰቡም ጋር መነጋገር ይቻላል። በአክሱም ላይ ያለው ህብረተሰቡ ለረጅም ጊዜ የቆየ የተለማመዱ ምን መደረግ አለበት ምን መደረግ የለበትም በሁለቱ ህብረተሰቦችን ዘንዳ ለረጅም ጊዜ የቆየ የሰላም የአብሮነት የመቻቻል የጋራ ሴቶችም ስላሏቸው በዚህ ላይ አለ ብዬ ይፈጥራል ብዬ አላስም።
0: በአክሱም የሚገኙ የእስልምና እምነት ተከታዮች ሃይማኖታዊ ስርዓቶች የሚፈጸሙበት ቦታ ሲጠይቁ ዘመናት የተቆጠሩ ሲሆን ከሃይማኖት ስርዓት ጋር በተያያዘም በተለያዩ ጊዜያቶች ግጭቶች ተከስተዋል። ለዚህም አክሱም ቅድስት ከተማ መሆኗ በምክንያትነት ይጠቀሳል። አድማጮቻችን የዛሬውን በዚህ ሆነው የምና

This is CJSW 90.9 FM, Calgary, Alberta. You are listening to the Voice of Ethiopia. The German program will be on air within 10 minutes. አድማጮ ቼካስር ደቂቃ በኋላ ካየር ሰናበታለን በተለይ በተለይ ለኦርቶዶክስ ሃይማኖት ተከታዮች ለሆናችሁ ለልደታ ማርያም እንኳን አደረሳችሁ እንላለን በአሉ በአሁኑ ሰዓት በቅዱስ ገብርኤል በተክርስቲያን እየተካሄደ ነው ወደዛ በቅ ማለት ትችላላችሁ በተረፈ ሳምንት እስክንገናኝ በየነ ነኝ ደህና ክረሙ